ንዳ ብህንን ቱካና ንኤት ኒብ እበርናምጅ ዮክና ኤምበሊ ብድየ ውክነ ንኤት ትብዳዊ እዳዩን ኤናኔና ለውጣኔና ባኩዳና ኤምበሊብ ንምስዮዴና እንህንን እምበሬክነ ኤምበሊብ ቱደይንያዴ ቱክነ ዳይነ ዶክነ ኔሀሪው ረሸት ዶክነ ኔሀሪው ዳይ ታየ ዶክነ ኔሀሪው ዲመ ኡኑ ዳይ ቲክቲኔ ጠሬኒ ተሩ ዳይ ከዳይ ካብ ቲክቲኔ ጠሬኒ ቱኒሰሪዊ እንህንን ቶነ ቱዳይ ችብብቲት ሰክቴኔነ ቶነ ቶማክ ችብብቲት ሆይት ሴግኔት ኡምበቶ ኔሀርዌናቱ አምስህንን ሆአዲዳ ኔያዴ ኡን ኡደይ ከቀንጄን ከክሱር ኤቢን ሚያዲ ፈዲዳ ኔያት

ብዳው ዩዳዩን ንመረራየና ኤምበሊብ ንምስዮዴና እንህንን ዶርከና ተዲድናየቱን በሬዮክነ ረሸድ ንህሬው አምስ እንህንን ሆ ሀዲዳንያዴቱን ኦቶነ ኡሱርቲ ሀዲዳንያት ኡሱርቲ ንያዶብ ቶነቱንያዴት ኦኑ ነጃህ የድኒብ እምበሮ ኦኑ ተክ ከክ እምበርዮ እሽቦቢ ከቅ አንጂየ እንጃ እንዲየ ቀንጂኒ ቤቱናቲብ ሀዲዳንያት ኦኖደይ ኦኖ ኳሰነ ኢድዮብ ኡኖደይ ከሴ ገልምትያየ ዲያቡ ከሴ ጋ ተአቲ ዲያቡ ከሴ ጋ አልቲኒ ዲያቡ ኦቱናቲ ዳይ ተቁኑ ራዊከ ዳይ ከኬሃ ኡደይ ኡኑ ደማን ኡርህነኔናይብ ሱሬቢንወ ደባይ ደይኒንወ ሀሪ ደይኒንወ ጋልከ ሀያቲ ደባይ ደይኒ ና ጓዲቱ ትንዲየክ እምበሩክ አምስ ኡዳይ ደባይ ዳያ ትንዲየክ ኦዲ አንጃ ትንዲየክ ኡክነ ኡነጃህ ነያዶብ ህንን አክሱድነየት ኡሱርቲወ ቱሻቡብወ እምበቶን ይሰሪው እንዳብ ና ታያቲ ሰከኒ ትንዲየክ እምበቶ ኡቶነ አወል ቱብዳያቲ ከነ ትንዲየክ ኡነላ ኡኳሰነ ኡኖደይ እድዮብ ከሴ ጋ ታያቲ ዲያባ ተጉራዊ ከዳይ ከብኪክ ኡኑደይ እክቲነክ ኡኑ አግሊብ ቴፌቶነ ተፍኪር ኤድኔነ ተፍኪር ኤድኔ እምበሩ ኡፈከርቲዩ እምበሩ ዳይ ታያቲ ፈከርቲየክ በሩክ ዳይ ታያቲ ሱርቴቤ አሬ ኡኑ ገሮዮክ ሱጌቲት ኡገሮ

ሁንዳ አብሄንን ቱካና ንኤት ኔብ እበርናምጅ ዮክና ኤምበሊብ ድየ ወክነ ንኤት ትብዳዊ እታዩን ኤናኔና ለውታኔና ባኩዳና ኤምበሊብ ንምስዮዴና እንህንን እምበሬክነ ኤምበሊብ ቱደይንያዴ ቱክነ ዳይነ ዶክነ ኔሀሪው ረሸት ዶክነ ኔሀሪው ዳይ ታየ ዶክነ ኔሀሪው ዲመ ኡኑ ዳይ ቲክቲኔ ጠሬኒ ተሩ ዳይ ከዳይ ካብ ቲክቲኔ ጠሬኒ ቱኒሰሪዊ እንህንን ቶነ ቱዳይ ችብብቲ ሰክቴኔነ ቶነ ቶማክ ችብብቲ ቶይቲ ሴግኔት ኡምበቶ ኔሀርዌናቱ አምስህንን ሆአዲዳ ኔያዴ ኡን ኡደይ ከቀንጄን ከክሱር ኤቢን ሚያዲ ፈዲዳ ኔያት

ተብራው ይዳዩን ንመረራየና ኤምበል ኢብኑ ሙስዮዴና እንሄንን ዶርከና ተዲድናየቱን በሪዮክና ረሸድ ነህሪው አምሴ እንሄንን ሆ ሀዲዳን ያደቱን ኦቶን ኡሱርቲ ሀዲዳን ያድ ኡሱርቲ ነያዶ ቶነ ቱን ያደት ኦኑ ነጃህ የድኒብ ኡምባሮ ኡኑ ተክ ከክ ኡምባሪዮ ሽቦቢ ከክ አንጂየ እንጃ እንዲየ ቀንጂኒ ቤቱናቲብ ሀዲዳን ያድ ኡኑ ተይ ኡኑ ኳሰነ ኢድ